እንግዳህ ማሻአላህ ወሽ ወሽ ወሽ ፋቲማ ከረመ ሞዷ ኩሶቷንዛ ተመግነን ለክቶ አለን ፕሮግራም ደንኛ ሪያቲቲ ሚያዳ ክረንት ማንዴሶ የክረንዛና ለጀኩሩ ክረቱ ፕሮግራም ደንኛ ሪያቲቲ ሚያለን ፕሮግራም ማንዴ ኩዳ ክረብ ዘኛን እንደጋዊ ነው ለማሳራ ከሶንስ ዳሳ ቱሉር ዶኒ ካጀሪ አሎ እስነናን አላፕራስ ክሮ ፕሮግራማ ሐውራን እንዲረተርኝ ኩዴ ታክድገና ካፋ ኩሩ na doni tanyena na nikilewa slima goe kwen kurutu doni woktuwa na nkonza fanua faraskram doni dorti itakatina maadie katina manzuso ndaraso nin duksoro loktu alan askrandi tenisya flena ajiputu nendiro gulungana ide loktu banabaro njimu doni haurae maade nendia fajarajin kafa kilewa slima sa arak swelan prinsarro ፕሮግራም ሐውራዳ ንዲሮ ተርኛ ኩዲያ ታገድገን ግርቱ ካውሎክቶሽ ማድሮ ክዲያንተስ ኖ ማካንዶ ቡኑ ተጃኒ ኮንዶዋ ንዲያ ፈጀራኝን አላ አንዲሮ ዋቱ ከረቾ